0: ኤና ማሪኮ ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲ ዲዮ ፕሬየ ፈር ኖይ ፔካቶይ
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲ ዲዮ ፕሬየ ፈር ኖይ ፔካቶይ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲ ዲዮ ፕሬየ ፈር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲ ዲዮ ፕሬየ ፈር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲ ዲዮ ፕሬየ ፈር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲ ዲዮ ፕሬየ ፈር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲ ዲዮ ፕሬየ ፈር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲ ዲዮ ፕሬየ ፈር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲ ዲዮ ፕሬየ ፈር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲ ዲዮ ፕሬየ ፈር ኖይ ፔካቶሪ አደስ ንሎር ለኖስተ ሞርቴ ግሎሪያ